ወይትቀደሰ ወይትን ያለ ወይት የባዶና እስማቢ ስባቴ ሆ ቅዱስ አያል ወቡሩክ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በጊዜ ጸዋይኩከ በጊዜ ጸለይኩከ አንተ አወዝም ሰማይ ምንድሎ ማደረከ ሮይና ዋሴ ክስምንድሎ አሌ ካዳም ከበራብሌ ዋሴኒ ዋሴ አረሃሌግኒ ሃሌ አረ